ይሆናል እንጂ ድንገት መጀመሪያ ያጅ ነጋሪት ሲመታ ታያለበት ይሰበሰባል አንዳፍታ አጥንታችን ትቢያ የሆነው አፈር ጅቤ በላው የተበተነው ከዱር የራስ ጠብ የቅርጥ ፍራችን ሳይቀር ተሳስቶ ያንዱ ወደ አንዱ ሳይዞር በየራሱ ይሰበሰባል ሁሉም ይመታል ያጅ ነጋሪት ዳግም ነፍስ የሌለው በድን ይሆናል ፍጹም በሶስተኛው ያጅ ነጋሪት ሲመታ ይነሳሉ መልካም የሰሩ በልልታ የብርሃን አስ የብርሃን ቀንስ ለብሰው እንደ ፀሐይ እንደ ጨረቃ ደምቀው እግዚአብሔርን ፈጣሪያቸው መስለው ይሰሙና በቀኙ ቆመው ፍርዱን ከማያልፈው ተድላ ደስታ በቀር ጠግቦ ቁምጣን ታርቦስ

እጅግ ከጨፋ ቀጥመው መልካቸው እጅግ ተቆራ ጠቁረው ከላይ ከታች የጨለማ ልብስ ለብሰው ዲያብሎስን አለቃቸውን መስለው ይሰሙና በግራ በኩል ቆመው በመንቀጥቀጥ የሚፈርደው ሰምተው ከልቅሶና ጥርስ ማፋጨት በቀር ተላ ደስታ የሌለባትን ሀገር ይወርሳሉ። ክፉ የሰሩ በምድር